ናቸው። የሌላካ የወጣነት የሌላካ የሚል ወኛም በጂሰስ በጂሰስ ወመን ዲያ ፍርቱልኝ በአማኔው ያትረ ነው ፍራየ